የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኛላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። የካቶሊካዊት ቤተ ክርስቲያን ገዳማውያት በአንድነትና በተስፋ እንደሚጓዙ ተገለጸ። ከዓለም ዙሪያ የተወጣጡ ከ130 በላይ የካቶሊካዊት ቤተ ክርስቲያን ገዳማውያት በታንዛኒያ መዲና ዳረሰላም ተገናኝተው ማህበረሰቦቻቸውን ለማጠናከርና የጋራ ጥቅምን ለማሳደግ የሚያግዙ ተመክሮችን ሊያጋጥሙ የሚችሉ ተግዳሮቶችንና ስኬቶችን እንዲሁም ዘዴዎችን ማስተማር የሚችሉ ሐሳቦችን ተለዋውጠዋል። ኮንራድ ኤን ሂልተን በተሰኘው ፋውንዴሽን የሚመራው የቤተ ክርስቲያን መሪዎችን፣ የልማት አጋሮችን፣ የፋውንዴሽኑ ደጋፊዎችን፣ ሌሎች ተባባሪዎችንና እንዲሁም ከ23 አገራት የተውጣጡ ገዳማውያትን ያሳተፈ ስብሰባ በታንዛኒያ መዲና ዳረሰላም ከሰኔ 3 እስከ ሰኔ 5 2018 ዓ.ም የተካሄደ ሲሆን ለስብሰባው ተሳታፊዎች ንግግር ያደረጉት የፕሮግራም ኦፕሬሽን ተባባሪ ምክትል ፕሬዚደንትና የኮንራድ ኤን ሂልተን ፋውንዴሽን የገዳማውያት ህብረት መሪ እህት ጄን ዋካህዩ እንደሆኑ ታውቋል። እንደ ጎርጎሮሳውያኑ በ2026 ዓመተ ምህረት የተካሄደው የካቶሊክ እህቶች ተነሳሽነት ጉባኤ መሪ ጭብጥ በአንድነትና በተስፋ አብረን በመጓዝ ማህበረሰቦችን ማጠናከርና የጋራ ጥቅምን በጋራ ማሳመር የሚል ሲሆን ስብሰባው ተሳታፊዎቹ በአካባቢ በክልልና በዓለም አቀፍ ደረጃ ከአገልግሎታቸው የተገኙ ልምዶችን ለመጋራት እድል ሰጥቷቸዋል። ውይይቶቹ በአንድነት፣ በሰብአዊ ክብር፣ በማህበረሰብ ለውጥ፣ በታሪክ አጻጻፍ፣ በጋራ ጥቅምና ለዘመናዊ ተግዳሮቶች በጋራ ምላሽ በመስጠት ላይ ያተኮሩ እንደነበሩ ተመልክቷል። በስብሰባው ላይ ንግግር ካደረጉት መካከል አንዱ በሮም የግሪጎሪያን ጳጳሳዊ ዩኒቨርሲቲ የሥነ ሰው ጥናት ሰብአዊ ክብርና እንክብካቤ ኢንስቲትዩት ዳይሬክተር የሆኑት አባ ሃንስ ዞልነር ሲሆኑ በንግግራቸውም በቤተ ክርስቲያን ውስጥ የሚደረጉ ጥረቶች በወንጌል ላይ መመስረት እንዳለባቸው አጽንኦት ሰጥተዋል። ማዕከላዊ ጠባቂው መድኃኒታችን ኢየሱስ ክርስቶስ ነው ያሉት አባ ሃንስ ዞልነር ኢየሱስ ክርስቶስን መከተል ማለት አሰቃቂ በደልና ስቃይ ያጋጠማቸውን ሰዎች መንከባከብና መርዳት ማለት ነው ሲሉ አስረድተው የኮንራድ ኤን ሂልተን ፋውንዴሽን በዓለም ዙሪያ ገዳማውያትን ለማሰልጠንና ለማብቃት የሚያደርገውን ዘላቂ ድጋፍ አድንቀዋል። ገዳማውያቱ ፋውንዴሽኑ በሚያደርገው ድጋፍ አማካኝነት ሕገ ወጥ የሰዎች ዝውውር ሰለባዎችን ማዳን፣ ለወጣቶች የሚሰጥ ትምህርት ማስፋፋት፣ ለሴቶች የሙያ ሥልጠናን መስጠት፣ የአካባቢውን ማኅበረሰቦች ማጠናከርና ከፍተኛ የትምህርት ዕድሎችን ማመቻቸት መቻላቸውን አባ ሃንስ ገልጸዋል። እንዲሁም የኔትወርክና የትብብር አገልግሎት አስፈላጊነት በማጉላት በልዩ ልዩ የገዳማውያት ማኅበራትና ድርጅቶች መካከል ያለው አጋርነት ለማኅበራዊ ፍላጎቶች ምላሽ በመስጠት ውጤታማነትንና ዘላቂነትን እንደሚጨምር ጠቁመዋል። የፕሮግራም ኦፕሬሽን ተባባሪ ምክትል ፕሬዚደንትና የኮንራድ ኤን ሂልተን ፋውንዴሽን የገዳማውያት ኅብረት መሪ እህት ጄን ዋካህዩ ለስብሰባው ተሳታፊዎች ባደረጉት ንግግር በስብሰባው ወቅት ገዳማውያቱ የማዳመጥና የግልጽነት መንፈስ እንዲኖራቸው አበረታተው በፋውንዴሽኑ በሚደረገው የገንዘብ ድጋፍ ከ25 ሚሊዮን በላይ ሰዎች በቀጥታ ሆነ በተዘዋዋሪ ተጠቃሚ መሆናቸውን አስታውሰዋል። ራእይ ያለው አመራርን የሚያካትት የካቶሊክ እህቶች ተነሳሽነት ዋና እሴቶች ርኅራኄ፣ ትሕትናና ታማኝነት እንደሆኑ የገለጹት እህት ጄን ዋካህዩ ሕገ ወጥ የሰዎች ዝውውርንና በጾታ ላይ የተመሠረተ ጥቃትን በመከላከል ጥበቃን ማድረግ፣ ወጣቶችን ማብቃትና ለአረጋውያን ገዳማውያት እንክብካቤ ቅድሚያን መስጠት እንደሆነ ተናግረው ጥበቃን የማድረግ ባህል ማሳደግ ግለሰቦችን ከጥቃት ከብዝበዛ፣ ከአመፅና ከጉዳት የሚከላከሉ እርምጃዎችን መተግበር እንደሚጨምር አጽንኦት ሰጥተዋል። በቅድስት መንበር የስብከተ ወንጌል አገልግሎት ጳጳሳዊ ጽሕፈት ቤት ዋና ጸሐፊ ሊቀ ጳጳስ ፎርቱናትስ ኑዋቹኩዌ በበኩላቸው ባደረጉት ንግግር በዕለት ተዕለት የኅብረተሰብ ሕይወት ውስጥ የሰውን ክብር መጠበቅ አስፈላጊ መሆኑን አጽንኦት ሰጥተው የጥቃት ሰለባዎችንና ተጎጂዎችን ማዳመጥ በፈውስ ሂደት ውስጥ ተጠያቂነት እንዲኖርና ፍትሕን ለማምጣት አስፈላጊ እርምጃ መሆኑን አስረድተዋል። ከቫቲካን ከመጡት የስብሰባው ተሳታፊዎች መካከል በቅድስት መንበር የሰብአዊ ልማት ጳጳሳዊ ጽሕፈት ቤት ዋና ጸሐፊ እህት አሌሳንድራ ስሜሪሊ፣ ለአካለ መጠን ያልደረሱ ሕፃናት ጥበቃ ጳጳሳዊ ኮሚሽን ጸሐፊ አቡነ ሉዊስ ማኑኤል አሊ ሄሬራ፣ የገዳም ሕይወት ተቋማትና የሐዋርያት ሕይወት ማኅበራት ጳጳሳዊ ጽሕፈት ቤት ዋና ጸሐፊ አባ ኢተር ጂሜኔዝ፣ በቅድስት መንበር መገናኛ ጽሕፈት ቤት ሥነ መለኮታዊ የሐዋርያዊ እረኝነት አገልግሎት ዳይሬክተር ዶክተር ናታሻ ጎቬካሪንና ሌሎች ኃላፊዎችም እንደሚገኙበት ታውቋል። የምሥራቅ አፍሪካ ብፁዓን ጳጳሳት ጉባኤዎች ኅብረት

0: ዋና ጻፊ አባ አንቶኒ መኩንዴ በቤተ ክርስቲያን ውስጥ ትብብርን ማጠናከር አስፈላጊ መሆኑን አጽንኦት ሰጥተው ህብረቱ በመስራቅና መካከለኛው አፍሪካ ከሚገኙ የገዳማውያት ማህበራት ጋር በመተባበር በመስራቅ አፍሪካ ብፁዓን ጳጳሳት ጉባኤዎች ውስጥ በብፁዓን ጳጳሳት፣ በካህናት፣ በገዳማውያንና ገዳማውያት መካከል የሚደረገውን ውይይት ማበረታታት መቀጠሉን ገልጸው እንዲህ አይነት ትብብር በክልላዊ በአገር አቀፍና በአህጉረ ስብከት ደረጃ ሲኖዶሳዊ መዋቅሮችንና ትስስር እንደሚያጠናክር አስረድተዋል። የገዳማውያት ተነሳሽነት ስብሰባ በየሶስት ዓመቱ በተለያዩ አገራት ውስጥ የሚካሄድ ሲሆን ይህም በገዳማውያቱና በአጋሮቻቸው መካከል ግንኙነትን በማሳደግ ለጋራ ትምህርት ጠቃሚ መድረክ እንደሚያዘጋጅ ታውቋል። የመክፈቻውን መስዋዕተ ቅዳሴ የመሩት የዳር ሰላም ሊቀ ጳጳስ ብፁዕ አቡነ ይሁዳ ታዴዎስ ድሯይቺ ገዳማውያቱ በመንፈሳዊ ትውፊታቸውና በሐዋርያዊ ተነሳሽነታቸው ጸንተው እንዲቀጥሉ አሳስበው በጉባኤው ወቅት የተከበረውን የቅዱስ በርናባስ ዓመታዊ በዓል አስታውሰው ቅዱሱን የትሕትና አገልግሎት አብነት በማድረግ እንደ ቅዱስ በርናባስ ገዳማውያቱ ዛሬም በጥምቀትና በታማኝነት ኢየሱስ ክርስቶስን ለማገልገል ተጠርተዋል ብለዋል። በታንዛኒያ የቅድስት መንበር ሐዋርያዊ ተወካይ ሊቀ ጳጳስ አቡነ አንጀሎ አካንቲኖ በመስጊያው የምስጋና መስዋዕተ ቅዳሴ ላይ ባደረጉት ንግግር በገዳም ሕይወት ውስጥ ራስን በመስዋዕትነት የመስጠት አስፈላጊነት ገልጸው ትብብር ገዳማውያቱ ሐዋርያዊ ተልኳቸውን በብቃት እንዲወጡ እንደሚያስችላቸው አጽንኦት ሰጥተዋል። ቀጣይነት ያለው ትምህርትና ሕንጸት ለሚስዮናውያን ደቀ መዛሙርት አስፈላጊ መሆናቸውን ገልጸው የእግዚአብሔርን ፈቃድ ለመፈጸም በምንፈልግበት ወቅት እንደ ሲኖዶሳዊት ቤተ ክርስቲያን በኅብረት ስንጓዝ ትምህርት የተልእኳችን እምብርት ሆኖ መቆየት አለበት ብለዋል። ጉባኤው በተሳታፊዎች መካከል አብሮነትን ለማጎልበት የጥበቃ ተግባራትን ለማጠናከርና ለጋራ ጥቅም ትብብርን ለማጠናከር በተወሰደው አዲስ ቁርጠኝነት ተጠናቋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በቅድስት መንበር ተወካይ የሚመራው የሰብአዊ እርዳታ ኮንቮይ ላይ ተኩስ መከፈቱ ተገለጸ። በደቡባዊ ሊባኖስ ውስጥ ለሶስት የክርስቲያን መንደሮች የታሰበ የምግብ የመድኃኒትና የነዳጅ እርዳታን የጫኑ 45 የጭነት ተሽከርካሪዎች በእስራኤልና በሂዝቦላ መካከል በተካሄደው የተኩስ ልውውጥ ምክንያት መንገዳቸውን ለመቀየር መገደዳቸው ተነገረ። በሊባኖስ የሚገኘው የቅድስት መንበር ሐዋርያዊ ተወካይ ሊቀ ጳጳስ አቡነ ፓውሎ ቦርጃ ከካሪታስና ከሌሎች የካቶሊክ ድርጅቶች ጋር በመሆን ሰኔ 4 2018 ዓ ም በሴዳር ደቡባዊ ክፍል ወደሚገኙ ሶስት የክርስቲያን መንደሮች ሲጓዙ የነበሩ የሰብአዊ እርዳታ ተሽከርካሪዎች በእስራኤል ጦርና በሂዝቦላ መካከል በተካሄደው የተኩስ ልውውጥ ምክንያት መንገዳቸውን እንዲቀይሩ መገደዳቸው ታውቋል። ሊቀ ጳጳስ ብፁዕ አቡነ ቦርጃ ለቫቲካን ሚዲያዎች እንደዘገቡት ከበይሩት ጠዋት ተነስተው የነበሩ 45 የጭነት መኪናዎች ቡድን የጢሮስ ደቡባዊ ክፍል ወደ ሆነችው ደቤል ከመድረሳቸው ትንሽ ቀደም ብሎ ተኩስ መከፈቱን አብራርተዋል። ሊቀ ጳጳስ ብፁዕ አቡነ ቦርጃ በተፈጠረው ተጨማሪ አለመረጋጋት ምክንያት ከሚመለከታቸው ባለሥልጣናት ጋር በተቀናጀ መንገድ መቀጠል አልተቻለም ሲሉ አብራርተዋል። ሁላችንም የተለያዩ ሰብአዊ እርዳታዎችን በተለይም የምግብ አቅርቦቶችን፣ ፍራፍሬዎችን፣ አትክልቶችን፣ ውሃን፣ መድኃኒቶችንና ነዳጅን በጫነ ረጅም ኮንቮይ ውስጥ ነበርን ያሉት ሊቀ ጳጳስ ብፁዕ አቡነ ቦርጃ ይህ የእርዳታ ቁሳቁስ ለደቤል ሕዝብ ብቻ ሳይሆን ለሌሎች ሁለት መንደሮች አይናቤልና ራይምችም ጭምር እንደሆነ ያስረድተው አሁን ባለው የአቅርቦት እጥረት ምክንያት በአካባቢው ለሚገኙ ሱቆች ለማከፋፈል የታስቡ እንደነበሩ እንዲሁም በመንደሮች ውስጥ ሕይወት ቀስ በቀስ እንዲጀምር ለማድረግ ገበሬዎችንና ከብት አርቢዎችን ለመርዳት የታስበ እንደነበር ገልጸዋል። ከተሽከርካሪዎቹ መካከል የአካባቢውን ነዋሪዎች የያዙ መኪኖችም እንደነበሩ የተነገረ ሲሆን ለሳምንታት ከተፈናቀሉ በኋላ ወደ ቤታቸው መመለስ የሚፈልጉ እንደነበር ታውቋል። ቀጣይነት ባለው ሁኔታ በተዋጊዎች መካከል ተኩሱ ሲፈጸም የነበረበት ቦታ በመሆኑ ምንም አይነት ድንጋጤ እንዳልነበር ተናግረው እነዚህ አስፈሪ ሁኔታዎች ቢሆኑም ነገር ግን ሰዎች ራሳቸውን በእርጋታ ለማቋቋምና ለማረጋጋት እንደሚሞክሩ ሊቀ ጳጳሱ ተናግረዋል። የእርዳታ ቁሳቁስ የጫኑ መኪኖች ደህንነታቸው በተጠበቀ መልኩ ለመጓዝ አዲስ ፈቃድ በማግኘት ሙሉ በሙሉ የተለየ መንገድ መውሰድ ነበረባቸው ያሉት ሊቀ ጳጳስ ብፁዕ አቡነ ቦርጃ ከአስር ሰዓታት ጉዞ በኋላ ወደ ደቤል መድረሳቸውን ገልጸዋል። እየተካሄደ ባለው ወታደራዊ እንቅስቃሴ ምክንያት ከቀሪው የአገሪቱ ክፍል ተለይተው ለሚገኙ መንደሮች እርዳታን ማድረስ ወሳኝ ጠቀሜታ እንዳለው የተናገሩት ሊቀ ጳጳስ ብፁዕ አቡነ ቦርጃ ዋና ግቡ የተፈናቀሉትን ወደ አካባቢያቸው መመለስ መሆኑን አጽንኦት ሰጥተው በጦርነት ውስጥ ቢገኙም ሕዝቡን ለመርዳት ያላቸውን ቁርጠኝነት እንደሚቀጥሉና በቀጣዩ ሳምንት ሌላ ኮንቮይ እንደሚኖር ተናግረዋል። በትናንትናው ተልእኮ በሊባኖስ ውስጥ ጦርነት ከተጀመረበት ከየካቲት 23 2018 ዓ.ም ወዲህ የተላኩ 17 የሰብአዊ እርዳታ ተሽከርካሪዎችና 3 ሐዋርያዊ ጉብኝቶችን ጨምሮ ወደ ደቡባዊ ሊባኖስ የተደረጉ 20ኛ ሐዋርያዊ ጉብኝቶች እንደነበሩ ታውቋል። ሊባኖስ ውስጥ የቤተ ክርስቲያን መኖር አስፈላጊ ነው ሲሉ የቀጠሉት ሊቀ ጳጳስ ብፁዕ አቡነ ቦርጃ ይህም ሰዎች በማህበረሰባቸው ውስጥ የመቆየትና የመትረፍ ዕድል እንደሚሰጣቸውና ከቁሳዊ ድጋፍም በላይ ነው ብለው የእኛ በስፍራው መገኘት የርዕሰ ሊቃነ ጳጳሳትን የዓለም አቀፍ ቤተ ክርስቲያንንና የሊባኖስ ቤተ ክርስቲያንን መገኘትን አንድ ያደርጋል ብለው ምክንያቱም ሰዎች የቤተ ክርስቲያኗን ፍቅርና አብሯቸው እንደሆነች ሊሰማቸው ይገባል ብለዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የካቶሊክ ብፁዓን ጳጳሳት ዩናይትድ ስቴትስን ለቅዱስ ልበ ኢየሱስ አደራ መስጠታቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የአሜሪካ የነጻነት ቀን ወይም በተለምዶ በሚውልበት ቀን እንደሚጠራው ፎርዝ ኦፍ ጁላይ በየዓመቱ በጎረጎሳውያኑ ሐምሌ 4 የሚከበር ሲሆን ይህ የነጻነት ሰነድ የተፈረመበት 250ኛ ዓመት ከመከበሩ ቀደም ብሎ የአሜሪካ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት የዩናይትድ ስቴትስን ለቅዱስ ልበ ኢየሱስ አደራ ለመስጠት በፍሎሪዳ ግዛት ተሰብስቦ እንደነበር ተገልጿል። የአሜሪካ 250ኛ የነጻነት ክብረ በዓል እንደ አውሮፓውያን አቆጣጠር ሐምሌ 4 ቀን 2026 ዓመተ ምህረት የሚከበር ታሪካዊ ክስተት ሲሆን በዋይት ሃውስና በመላው ሀገሪቱ የተለያዩ ፌስቲቫል፣ ታሪካዊ ትርኢቶችና የዓለም ዋንጫን ጨምሮ በትላልቅ የስፖርት ኩነቶች በሀገሪቱ ውስጥና በዓለም ዙሪያ በሚገኙ የአሜሪካውያን ኤምባሲዎች ጭምር በድምቀት ይከበራል። ይህ ቀን የአሜሪካ ኮንግረስ እንደ አውሮፓውያን አቆጣጠር ሐምሌ 4 ቀን 1776 ዓመተ ምህረት በእንግሊዝ ስር የነበሩ ቅኝ ግዛቶች ነጻ መውጣታቸው የታወጀበትን ሰነድ በሙሉ ድምጽ ያጸደቀበት ቀን እንደሆነ የሚታወቅ ሲሆን ይህንን ተከትሎ ሰኔ 4 ቀን 2018 ዓመተ ምህረት ዩናይትድ ስቴትስ የተመሰረተችበትን 250ኛ ዓመት ዋዜማ ላይ የሀገሪቱ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት በፍሎሪዳ ግዛት ስር በምትገኘው ኦርላንዶ ከተማ ተሰባስበው አስደናቂና ጥልቅ ምሳሌያዊ ተግባር የሆነውን ዩናይትድ ስቴትስን ለቅዱስ ልበ ኢየሱስ መስጠታቸው ተገልጿል። የፖለቲካ ክፍፍሎች እየሰፉ በሄዱበትና የተቋማት ተአማኒነት እያሽቆለቆለ ባለበት በዚህ ወቅት እንዲሁም በርካታ አሜሪካውያን ስለ ወደፊቱ ጊዜ እርግጠኛ አለመሆናቸውን እየገለጹ በሚገኙበት በአሁኑ ወቅት የሀገሪቱ ብፁዓን ጳጳሳት የፖሊሲ ለውጥ ጥያቄም ሆነ የፖለቲካ እንድምታ የሌለው የጸሎት ጥሪ ማቅረባቸው የተነገረ ሲሆን ይህ የጸሎት ጥሪ የተለመደ መንፈሳዊ የጸሎት ጥሪ እንዳልነበረም ተገልጿል። መቀደስ ከቤተ ክርስቲያን ጥልቅ መንፈሳዊ ተግባራት ውስጥ አንዱ ሲሆን መቀደስ ማለት አደራ መስጠትና ራስን በፍቅር በክርስቶስ ጥበቃ ስር ማድረግ እንደሆነና ምንም እንኳን የሰው ልጆች ስኬቶችና ውድቀቶች ቢኖሩም ታሪክ በመጨረሻም የእግዚአብሔር እንደሆነና እውቅና ለመስጠትም ጭምር መሆኑን ገልጸዋል። የባልቲሞር ሊቀ ጳጳስ ዊሊያም ኢ ሎሪ ክብረ በዓሉን በማስመልከት በተካሄደው መስዋዕት ቅዳሴ ላይ ባሰሙት ቃለ ምዕዳን የወቅቱን ትርጉም በግልጽና በጸና እምነት የገለጹ ሲሆን ሊቀ ጳጳሱ ለመስዋዕት ቅዳሴው ስነ ስርዓት ከተሰበሰቡት ሌሎች ብፁዓን ጳጳሳትና ምዕመናን ፊት በመቅረብ እንደተናገሩት በመጀመሪያ ደረጃ ቤተ ክርስቲያን ውስጥ የምንሰበሰበው ራሳችንን ለማክበር ሳይሆን ከዚህም ይልቅ ለመቀደስና አደራ ለመስጠት እንደሆነ ገልጸው እነዚህ ቀላል የሚመስሉ ቃላት የዕለቱን አስፈላጊነት ለመረዳት የሚያስችል ቁልፍ ነገር መሆናቸውን አስረድተዋል። ሊቀ ጳጳስ ሎሪ መቀደስ በመሰረቱ የእምነት ተግባር መሆኑን ለምዕመናኑ ያሳሰቡ ሲሆን የአንድ አገር ታሪክ የፖለቲካ መሪዎች ታሪክ፣ ወታደራዊ ድሎች፣ ኢኮኖሚያዊ ስኬቶች ወይም የባህል ውጤቶች ብቻ እንዳልሆነ ያላቸውን ግንዛቤ ገልጸው የሀገር ታሪክ ፍጹማን ባልሆኑ ሰዎች በኩል የሚሰራው የእግዚአብሔር ጥበቃና ጸጋ ታሪክ ነው ብለዋል። ዩናይትድ ስቴትስ ይህንን የነጻነት ቀኗን ለማክበር የተወሰኑ ቀናቶች ብቻ በቀረበት በአሁኑ ወቅት የክብረ በዓላት፣ የመታሰቢያ ዝግጅቶችና የታሪክ ነጸብራቆች እጥረት እንደማይኖር የተገለጸ ሲሆን ነገር ግን ብፁዓን ጳጳሳቱ ይህንን መታሰቢያ በዓል ለመጀመር የመረጡት በድል ሳይሆን በትህትና እንደሆነ የጠቀሙት ሊቀ ጳጳስ ሎሪ ሕዝባችንን ወይም ሀገራችንን የምንቀድሰው ፍጹም ስለሆነ ሳይሆን በእግዚአብሔር የተወደደ ስለሆነ ነው ብለዋል። እነዚህ ቃላት ክርስቲያናዊ የሀገር ፍቅር ራእይን ያሳያሉ የተባለ ሲሆን የሀገር ፍቅር ለጥፋቱ ተጠያቂ ያለመሆንን እንደማይጠይቅ ከዚህም ይልቅ እውነተኛ ፍቅር መልካሙን ነገር ብቻ እንደሚፈልግ፣ ለተበደሉት እውቅና እንደሚሰጥና ሁለቱንም ለእግዚአብሔር ምሕረት አደራ እንደሚሰጥ ተገልጿል። ስለዚህም መቀደሱ የምስጋናና የንስሐ የምስጋናና የልመና ተግባር መሆኑን የጠቆሙት ሊቀ ጳጳሱ ብፁዓን ጳጳሳቱ የአገሪቱን ስኬቶችና ውድቀቶች፣ ጥንካሬዎችና ቁስሎች፣ ተስፋዎችና ስጋቶች ለክርስቶስ ልብ አደራ መስጠታቸውን አስረድተዋል። ሊቀ ጳጳስ ሮሪ በዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ በፍቅሬ ኑሩ በማለት ባቀረበው በግብዣ ላይ በማሰላሰል የተቀደሰ ልብ የአምልኮ ወይም መንፈሳዊ ምስል ብቻ ሳይሆን የሚታይ ስጋን የፈጠረ የእግዚአብሔር ፍቅር እንደሆነ ጠቅሰው የክርስቶስ ልብ ጓደኝነትንና ክህደትን፣ ደስታንና ሐዘንን፣ መከራንና መስዋዕትን ያሳለፈ ልብ ነው ብለዋል። የዚህ ግንዛቤ አስፈላጊነት በቃላት ሊገለጽ እንደማይችል የገለጹት ሊቀ ጳጳሱ ብዙውን ጊዜ ራስን በራስ ማስተዳደርና ራስን መቻልን በሚያወድስ ባህል ውስጥ ብፁዓን ጳጳሳቱ ግለሰቦችም ሆኑ ሀገራት ከእግዚአብሔር በቀር ሊደምቁ እንደማይችሉ በይፋ እውቅና መስጠታቸውም አስረድተዋል። ሊቀ ጳጳስ ሎሪ የአገሪቱ የወደፊት እጣ ፈንታ ምንም እንኳ ጠቃሚ ቢሆኑም በጠንካራ ተቋማት ወይም በተሻሉ ፖሊሲዎች ላይ ብቻ የተመካ ሳይሆን ነገር ግን በመለኮታዊ ፍቅር በተለወጡ ልቦች ላይ እንደሆነ ያስታወሱ ሲሆን ቅዱስ ልብ እግዚአብሔር ከሰው ልጅ ጋር ተጋድሎ የራቀ እንዳልሆነ አማኞችን እንደሚያሳስብ ጠቅሰው ይህ ልብ ወደ እነርሱ እንደሚዘልቅ እንደሚሸከማቸውና እንደሚቤዣቸውም ገልጸዋል። ከዚህም ባሻገር ሊቀ ጳጳስ ሎሪ መቀደስ መጨረሻ ሳይሆን መጀመሪያ መሆኑን ለምእመናኑ ያሳሰቡ ሲሆን ቤተ ክርስቲያን በረከቶችን ለመቀበል ብቻ ራሷን ለቅዱስ ልብ አሳልፋ እንደማትሰጥ፣ ከዚህም ይልቅ በዓለም ላይ የተሻለ ታማኝ የክርስቶስ ፍቅር መሳሪያ ለመሆን ራሷን ትቀድሳለች ብለዋል። የተቀደሰ ልብ ያስታርቃል እንጂ አይከፋፍልም ያሉት ሊቀ ጳጳሱ ልቦችን የሚያጸና ሳይሆን የሚለውጥ መሆኑን ጠቅሰው በርዕዮተ ዓለም ግጭትና በባህላዊ አክራሪነት ራሱን ለመግለጽ በተፈተነ ሀገርና ሕዝብ ውስጥ እነዚህ ቃላት ወቅታዊና ትንቢታዊ ናቸው ብለዋል። የዚህ ቅድስና እውነተኛ ፍሬ የሚለካው በስርዓት አምልኮ ውበት ወይም በሥነ ሥርዓቱ አስፈላጊነት ሳይሆን ካቶሊኮች በቤተሰቦቻቸው፣ በአብያተ ክርስቲያኖቻቸው፣ በሥራ ቦታቸው፣ በማኅበረሰባቸውና በሕዝባዊ ሕይወት ውስጥ የክርስቶስን ፍቅር የሚመሰክሩ ታማኝ ደቀ መዝሙርት ሲሆኑ ብቻ ነው ብለዋል። ሊቀ ጳጳስ ሎሪ በስብከታቸው ማገባደጃ ላይ የዕለቱን ጠቃሚ የሆነ መልእክት የሰጡ ሲሆን አሜሪካውያን የሀገሪቱን 250ኛ የነጻነት መታሰቢያ ክብረ በዓልን ሲያስቡ ያለፈውን በመናፈቅና ስለ ወደፊቱ በመጨነቅ በሁለት ፈተናዎች ውስጥ እንደሚገቡ አመላክተው ለሁለቱ ጥያቄ የክርስቲያኖች መልስ እምነት መሆኑን የገለጹ ሲሆኑ ዛሬ የተሻለውን ነገር እንመርጣለን፣ እሱም ማመን ነው ብለዋል። ይህ እምነት በመጨረሻም የሚገለጸው በቅድስና መሆኑን ያስታወሱት ሊቀ ጳጳሱም ብፁዓን ጳጳሳቱ አሜሪካውያን እንከን የለሽ ናቸው ወይም የወደፊት እጣ ፈንታቸው የተረጋገጠ ነው ብለው የሚያምኑ ባይሆንም ሀገሪቱን ግን ለቅዱስ ልብ አደራ መስጠታቸውን አረጋግጠዋል። ከዚህም ይልቅ ብፁዓን ጳጳሳቱ ጥልቅ እውነትን በማወጅ ሀገሪቱ እንደማንኛውም የሰው ልጅ በእግዚአብሔር የተወደደችና ምሕረቱን የምትሻ መሆኗን በማመላከት ይህ በአሜሪካ 250ኛ የነጻነት ዋዜማ ላይ ቤተ ክርስቲያን የምታቀርበው በጣም አስፈላጊ መልእክት ሊሆን ይችላል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሰኔ 8 2018 ዓመተ ምሕረት ዝግጅታችን ነው። ምስጢረ ቁርባን የሥርዓተ ክርስትና መደምደሚያ ነው። በምስጢረ ጥምቀት ንጉሳዊ የክህነት ክብርን የተጎናጸፉና በምስጢረ ሜሮን ከክርስቶስ ጋር በበለጠ ጥልቀት የተመሳሰሉ በቅዱስ ቁርባን አማካኝነት በጌታ በራሱ መስዋዕት ከመላው ማኅበር ጋር ተሳታፊ ይሆናል። በመጨረሻም ላይ በዚያች በእርሱ ላይ ክህደት በተፈጸመባት ምሽት አዳኛችን የሥጋዊንና የደሙን መስዋዕት ቅዳሴ ሠራ። ይህንንም ያደረገው የመስቀሉን መስዋዕት እርሱ ተመልሶ እስኪመጣ ድረስ ለዘመናት ጠብቃ እንድታቆይ ለሚወዳት ሙሽራው ለቤተ ክርስቲያን የፍቅር ምስጢር፣ የአንድነትን ምልክት፣ የርኅራይን ትስስር ማለትም ክርስቶስ ራሱ በምግብነት የቀረበበትን አእምሮ በጸጋ የተሞላበትን የወደፊት ክብር ተስፋ የታደልንበትን የፋሲካ ግብዣ የሞቱንና የትንሣኤውን መታሰቢያ ባደራ ለማስረከብ ነው። ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት፣ ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ህይወት ሱታፊና የቤተ ክርስቲያንን ህልውና ያቆየ የእግዚአብሔር ህዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካኝነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱ አማካኝነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ህይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራ መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ ቅዱስ መሥዋዕት የሚባልበት ምክንያት ያዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓት አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓት አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ኅብስት፣ ከሰማይ የተገኘ ኅብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድኅነት ምስጢር በሚፈጸምበት ሥርዓተ አምልኮ ምእመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድኅነት ዕቅድ ውስጥ የኅብስትና የወይን ጠጅ ምልክቶች። በቅዱስ ቁርባን ሥርዓት ውስጥ ዋነኛዎቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ሥጋና ደም የሚለወጡት ኅብስትና ወይን ጠጅ ናቸው። ለጌታ ትእዛዝ በመታመን ቤተ ክርስቲያን ክርስቶስ በሕማማቱ ዋዜማ ያደረገውን በክብር እንደገና እስኪመጣ ለእርሱ መታሰቢያ ታደርጋለች። ኅብስቱን አነሳ፣ በወይን ጠጅ የተሞላውን ጽዋ አነሳ። የኅብስትና የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ሥጋና ደም ሆኑ። የፍጥረትን መልካምነት ማመላከታቸውንም ይቀጥላሉ። በመሆኑም መሥዋዕት በምናቀርብበት ጊዜ የሰው ልጅ እጆች የሥራ ፍሬ የሆኑትን ኅብስትና ወይን ጠጅ ለሰጠን ከሁሉም በላይ የምድር ፍሬና የወይን ዛፍ ለሆኑት የፈጣሪ ስጦታዎች ፈጣሪን እናመሰግናለን። ኅብስትና ወይን ባወጣው ንጉሥና ካህን በሆነው በመልከጼዴቅ ድርጊት ቤተ ክርስቲያንም የራሷን መሥዋዕት አስቀድማ ትመለከታለች። በብሉይ ኪዳን ዘመን ከምድር ፍሬዎች በኩራት መካከል ኅብስትና የወይን ጠጅ በፈጣሪ ምስጋና ምልክትነት ለመሥዋዕት ይቀርቡ ነበር። ነገር ግን በእስራኤላውያን ከግብፅ መውጣት ሳቢያ አዲስ ትርጉም አገኙ። ይኸውም እስራኤላውያን በፋሲካ ጊዜ በየዓመቱ የሚበሉት ያልቦካ ቂጣ ከግብፅ ነፃ ያወጣቸውን ፈጣሪ ጉዞ ይዘክራል። በበረሃ ውስጥ የወረደው መና መታሰቢያ ደግሞ እስራኤላውያኑ የሚኖሩት በቃለ እግዚአብሔር ኅብስት እንደሆነ ሁል ጊዜ ያስታውሳል። የዕለት እንጀራው የቃል ኪዳን ምድር ፍሬ የእግዚአብሔር ለቃል ኪዳኑ ታማኝ መሆን መግለጫ ነው። በአይሁዳውያኑ ፋሲካ ማብቂያ ላይ የሚቀርበው የበረከት ጽዋ የፍርድ ቀንን በመጠቆም ኢየሩሳሌም እንደገና የመገንባቷን መሲሐዊውን ተስፋ በማብሰር የወይን ጠጁን ሐሴት ሌላ ገጽታ ያሳያል። ኢየሱስ ቅዱስ ቁርባንን ሲሠራ ለኅብስቱና ለጽዋው ቡራኬ አዲስና ገላጭ ትርጉም ሰጥቷል። ክብራትና ክብራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ሰኔ 9 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሲሮ ማላንካራ ምእመናን በአውሮፓ የተስፋ መልእክተኞች እንዲሆኑ ማበረታታቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም የድሆች ቀን መልእክት እግዚአብሔር የድሆች መጠጊያ ነው ሲሉ ማስገንዘባቸውን በሁለተኛው ዜናችን እናቀርብላችኋለን። በባርሴሎና የሚኖሩ አንድ ኬንያዊት እህት ርዕሰ ሊቃነ ጳጳሳቱ በሀገሪቱ ያደረጉት ጉዞ ተሐድሶን እንደሚያመጣ ጸሎት እንደሚያደርጉ መገለጹን የተመለከተ ዘገባ በሦስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሲሮ ማለንካራ ምእመናን በአውሮፓ የተስፋ መልእክተኞች እንዲሆኑ አበረታቱ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ የሚኖሩ የሲሮ ማለንካራ ካቶሊካዊ ምእመናን የቤተ ክርስቲያናቸውን ቅርስ መሠረት በማድረግ ቤተ ክርስቲያናቸው 100ኛ ዓመት መታሰቢያን ለማክበር በምትዘጋጅበት ወቅት የተስፋ መልእክተኞች እንዲሆኑ አሳሰቡ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ሰኔ 9 2018 ዓመተ ምህረት በአውሮፓ የሚኖሩ የህንድ ሲሮ ማለንካራ ካቶሊካዊት ቤተክርስቲያን ቤተክህነትንና ምእመናንን በቫቲካን ተቀብለዋል። ቅዱስነታቸው ለእንግዶቹ ባደረጉት ንግግር የሲሮ ማለንካራ ካቶሊካዊት ቤተክርስቲያን 100ኛ ዓመቷን ለማክበር ረጅም መጓዟን አስታውሰው ይህም እድገትን በማሳየት ዛሬ ወደ ሙሉ አንድነት የደረሰችበት ጊዜ እንደሆነ አስታውሰዋል። የቀድሞው ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ እንደ ጎርጎሮሳውያኑ በ1932 ዓመተ ምህረት ክርስቶስ የእረኞች አለቃ በሚል ርዕስ ያወጁትን ሐዋርያዊ ደንብ በማስተዋወስ ቤተ ክህነቱና ምእመናን ከቅዱስ ጴጥሮስ ተተኪ ጋር እንዲተባበሩ ያደረጉትን የእግዚአብሔር አገልጋዮች ማሪቫኒዮስንና ማርቴዮፍሎስን ለምስክርነታቸው አመስግነዋል። ማሪቫኒዮስን በኢየሱስ ልብ የተመካ እውነተኛ እረኛ ሲሉ የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአንድነትና የህብረት ምልክት በዓለም ላይ የእርቅ ምንጭ ሆና በምታገለግል ቤተ ክርስቲያን ውስጥ የመኖር ፍላጎት እንዳለው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማሪቫኒዮስ ወጣት ካህን በነበረበት ጊዜም ከራሱ ማኅበረሰብ አልፎ በህንድ ውስጥ ለመጀመሪያ ጊዜ በሐዋርያው ቅዱስ ቶማስ የተጀመረውን የሚስዮናዊነት ተግባር ማደስ እንደሚያስፈልግ መገንዘቡን ገልጸው የሚስዮናዊነት ሥራ በቃላት ብቻ ሳይሆን በመልካም አኗኗርና በእውነተኛ በጎነት መከናወን እንዳለበት መገንዘቡንም አስታውሰዋል። ቅዱስነታቸው ቀጥለውም በዚህም የሲሮ ማለንካራ ቤተ ክርስቲያን ትምህርትን ማኅበራዊ ፍትህንና በኅብረተሰቡ ውስጥ ለተሸገሩት ሁለገብ እድገት ለማምጣት የምትጥር የወንጌል ኃይልና የሐዋርያዊ በጎነት ምልክት መሆኗን ተናግረዋል። የቀድሞውን ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛን በመጥቀስ ኢየሱስ ክርስቶስ ሁሉንም በፍቅር ኃይል ወደ ራሱ እንደሚጠራና ከሁሉም በላይ ወንጌል ሰዎችን በመማረክ የሚሰራጭ መሆኑን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከህንድ ውጭ እያደገ የመጣውን የህንድ ካቶሊካዊ ምእመናንን በማስታወስ የምስራቅ ካቶሊክ አብያተ ክርስቲያናት መንፈሳዊና የአምልኮ ቅርስ በዳያስፖራው ማኅበረሰቦች መካከል መጠበቅ እንደሚገባ አጽንኦት ሰጥተዋል። የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በዩናይትድ ስቴትስ የሚገኙ የሲሮ ማለንካራ ካቶሊካዊ ምእመናንን የሚያገለግል ሐዋርያዊ ሚስዮን መመስረታቸውንና በኋላም ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሚስዮኑን ሐዋርያዊ እንክብካቤ ወሰን እስከ ካናዳ ማስፋፋታቸውን አስታውሰዋል። በውጭ አገራት በርካታ የሲሮ ማለንካራ ካቶሊካዊ ምእመናን መኖራቸውን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ ለሚገኙት የሲሮ ማለንካራ ካቶሊካዊ ምእመናን ማር ኦስታቲዮስን የመጀመሪያው የሙሉ ጊዜ ሐዋርያዊ ጎብኚ አድርገው መሾማቸውን አስታውሰዋል። የጳጳሱ ተልእኮ የሐዋርያዊ አገልግሎት ሁኔታን በመገምገም ጠንካራና ዘላቂ የሆነ መሠረትን ለመትከል እንደሆነ አብራርተው ይህም የወደፊት ትውልዶች ከጌታችን ኢየሱስ ክርስቶስ ጋር ያላቸውን ወዳጅነት ከልዩ የአምልኮ ሥርዓቶቻቸው ጋር እንዲያጠናክሩ ለማስቻል እንደሆነ አስረድተዋል። ቅዱስነታቸው በተጨማሪም በቅድስት መንበር ስር የሚገኘው የምስራቅ አብያተ ክርስቲያናት ጳጳሳዊ ጽሕፈት ቤት የምስራቅ ካቶሊካዊ ምእመናን ወጎቻቸውን እየጠበቁ የሚኖሩባቸውን አካባቢ ቤተ ክርስቲያን ለማሳደግ የሚችሉበትን ድጋፍ ከላቲን ጳጳሳት እንዲጠይቅ ማሳሰባቸውን ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ምእመናኑ የሲሮ ማለንካራ ቤተ ክርስቲያን ውድ ማንነት የበለጠ እንዲያውቁና በቤተ ክርስቲያኗ ሕይወት ውስጥ በንቃት እንዲሳተፉ አበረታተዋል። እንግዶቹ በሙሉ ከሊቀ ጳጳሳቸውና ከብፁዓን ጳጳሳት ሲኖዶስ ጋር አንድ እንዲሆኑ ከአባቶቻቸው የተቀበሏቸውን ቅርሶች እንዲያከብሯቸውና እንዲንከባከቧቸው አሳስበው በመጨረሻም የሐዋርያው ቅዱስ ቶማስ ስም በመጥቀስ በክርስቲያን ማኅበረሰቦች በቤታቸውና በልባቸው ውስጥ በተለይም በወጣቶች መካከል ጠንካራ እምነት እንዲኖር ጸሎታቸውን አቅርበዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን

0: ወጭን እቅድ ታዛባላችሁ እግዚአብሔር ግን መጠጊያቸው ነው በሚለው ላይ በማሰላሰል በኢየሩሳሌም የሚገኘው ቤተ መቅደስ በወደመበት አስጨናቂ ወቅት ህዝቡ የእግዚአብሔርን መኖር እንዳያውቅ ተነፍጎ ታይቶ የማይታወቅ ቁሳዊና ስነምግባራዊ ችግር ባጋጠመው ጊዜ የተጻፈ መሆኑ የሩሰ ሊቃነ ጳጳሳት ሊዮ 14ኛ የድሆች ቀን መልእክት ይፋ የሆነው የፓዱባው ቅዱስ አንጦኒዮስ ዓመታዊ ክብረ በዓል በተከበረበት በሰኔ 6 2018 ዓ.ም ምህረት መልእክት ሲሆን የመጽሐፍ ቅዱስ ጥቅሱ ለትውልድ ሁሉ መናገር መቀጠሉን አስረድተዋል። የመክፈቻ ጥቅሶቹ በጥበብ በሚኖሩና ከኛ የሚበልጥ የለም ብለው በሚያስቡ ሰዎች መካከል ያለውን ልዩነት እንደሚያመላክቱ ተናግረው ዛሬም ቢሆን በትምክህተኝነትና ከሙስና የሚመነጩ ኢፍትሃዊ የሆኑ ማህበራዊ ድርጊቶች ሲፈጸሙና ይህም አድሏዊ የመሆኑን ያህል አሳዛኝ ነው ሲሉ ጽፈዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም መዘዙ ብዙውን ጊዜ በድሆች ላይ እንደሚወጥቅ ገልጸው ቁጥራቸውም በብዙ ማህበረሰቦች ዘንድ እያደገ መሆኑን ተናግረዋል። የእግዚአብሔር አለመኖር ሰዎች እርስ በርስ ተከባብረው አንድ ላይ እንዳይኖሩ ያደርጋቸዋል፣ አንዱን ከሌላው በማበላለጥ ጭቆና እንዲበረታ ያደርጋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የድሆች ጩኸት ብዙውን ጊዜ እጅግ እየጨመረ በሚሄድ ስውር ዘዴ እንደሚደፈንና የዲጂታሉ ዓለምም ጭፍን ጥላቻን በማባባስ ግዴለሽነትን ሊያጠናክር እንደሚችል አስጠንቅቀዋል። ድሆች ወደ እግዚአብሔር ዘንድ ከመጮህ ሌላ ምንም አማራጭ የላቸውም ብለው ራሳቸውን ለእርሱ እንዲያቀርቡ እግዚአብሔር ታማኝና በምሕረቱ ባለጠጋ በመሆኑ እንደሚሰማቸው እርግጠኛ ይሁኑ ሲሉ ጽፈዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ከሌሎች ይልቅ ድሆች የሚያስፈልጋቸውን ነገር የመለየት ችሎታ እንዳላቸውና በአስፈላጊ ነገር ላይ ብቻ እንደሚያተኩሩ አስረድተዋል። በዚህ ምክንያት በተለይም እግዚአብሔር መጠጊያቸው መሆኑን በመገንዘብ በፍትሕ ላይ ተስፋ ማድረግ እንደሚችሉ ተናግረዋል። በዚህ ወቅት በሚታይ ድህነት ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዘመናችን ያሉ ድሆች የተረሱና የተገለሉ ዳቦን ብቻ ሳይሆን ድምፅንና ፊትን የተዘረፉ ናቸው ብለዋል። ይህን በማሰብ በተለይም በክርስቲያኖችና በቤተ ክርስቲያን በኩል ክርስቶስን እንዲያገኙ ጸሎታቸውን አቅርበው የዕለት እንጀራንና ወዳጅነትን የሚያቀርብ ብርሃንን የሚያመጣ የተስፋ አድማስን የሚከፍት እያንዳንዱን ሰው በስም ጠርቶ ለሁሉም ክብርን የሚሰጥ ኢየሱስ ክርስቶስ ነው ብለዋል። በመቀጠልም ክርስቲያኖች የተጠሩት በእግዚአብሔር ዘንድ መሸሸጊያን ለማግኘት ብቻ ሳይሆን የድሆች መሸሸጊያ እንዲሆኑ ጭምር መሆኑን አስገንዝበዋል። ክርስቲያኖች ዛሬ በራቸው ላይ የሚቆሙትንና ራሳቸውን ዘግተው ለሚቆዩት የማይታዩ በርካታ ሰዎችን ችላ ማለት አይችሉም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ ስለ ሀብታሙና ስለ ድሃው አልዓዛር ምሳሌ የሰጠውን አስተያየት በማስታወስ ምእመናን የራሳቸውን ሕይወትና ቅድሚያ የሚሰጥባቸውን ነገሮች እንዲመረምሩ ጋብዘዋል። ወድጄሃለሁ የሚለውን ሐዋርያዊ ምክራቸውን ያስታውሱት ቅዱስነታቸው እግዚአብሔር ድሆችን እንደሚወድ ሁሉ ቤተ ክርስቲያንም ለተናቁት ቦታን የምትሰጥና ከድሆች ጋር የምትጓዝ የብፁዓን ቤተ ክርስቲያን መሆን አለባት ብለዋል። በመልእክታቸው ማጠቃለያ ራሳችንን በድሆች ጫማ ውስጥ በማስገባትና ስለ እነርሱ ከመናገር ይልቅ በማዳመጥ ተመሳሳይ ደስታ ማግኘት የሚቻል መሆኑን ዛሬም ቢሆን መመስከር እንወዳለን ሲሉ ጽፈዋል። በመጨረሻም 10ኛው የዓለም የድሆች ቀን ክርስቲያኖች በእግዚአብሔር ዘንድ መሸሸጊያን የሚሹትንና በማኅበረሰባችን ውስጥ እንደ ቤተኛ ለመኖር የሚናፍቁ የበርካታ ወንድሞችና እህቶች ፊት እንደገና ለማግኘት እንደሚረዳቸው ያላቸውን ተስፋ ገልጸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በባርሴሎና የሚኖሩ አንድ ኬንያዊት እህት ርዕሰ ሊቃነ ጳጳሳቱ በሀገሪቱ ያደረጉት ጉዞ ተሐድሶን እንደሚያመጣ ጸሎት እንደሚያደርጉ ገለጹ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በባርሴሎና እየኖሩና እየሰሩ የሚገኙት የቅዱስ ልበ ኢየሱስ አገልጋዮች ጉባኤ አባል የሆኑት ኬንያዊት እህት አኔ ርዕሰ ሊቃነ ጳጳሳት ሊዮ በባርሴሎናና በስፔን ያደረጉት ጉብኝት ለሁሉም ሰው የመታደስ ጊዜ እንዲሆን ጸሎት እንደሚያደርጉ ገልጸው ስፔን በታሪክ በዓለም ዙሪያ በርካታ ሚስዮናውያንን የላከችበትን መንገድ አስመልክተው እንዲሁም በከተማዋ ውስጥ ሕይወታቸውና አገልግሎታቸው የተመሰረተው በዚሁ የእምነት ስጦታ መሆኑን አስመልክተው ከቫቲካን ዜና አገልግሎት ጋር ቆይታ አድርገዋል። በባርሴሎና ውስጥ ያላቸው ተልእኮ የሰጣቸውን ደስታ የገለጹት እህት አኔ ለመጀመሪያ ጊዜ እምነትን ከሰጠቻቸው ቤተ ክርስቲያን ጋር በመስራታቸውና በመተባበሪያቸው ስላገኙት ሙላአት የገለጹ ሲሆን ስፔን የክርስቶስን ወንጌል እንዲሰብኩ ሚስዮናውያንን በዓለም ዙሪያ ከላኩ የመጀመሪያዎቹ ሀገራት መካከል አንዷ እንደነበረች አስታውሰዋል። ሳቾን ጨምሮ በርካታ ሰዎች እግዚአብሔርን ለመጀመሪያ ጊዜ ያወቁት በእነዚህ ሚስዮናውያን ምስክርነት እንደሆነ የጠቆሙት እህታኔ በአሁኑ ወቅት በሚያስገርም የእምነት ሽግግር በአንድ ወቅት እርሳቸውን ጨምሮ በእነዛ ሚስዮናውያን ወንጌል የተሰበኩ ሰዎች አሁን ላይ እዚህ ተመሳሳይ ወንጌል ተልእኮን ለመደገፍ

0: ለመማርና ለመተባበር ወደ አውሮፓ መምጣታቸውን ገልጸዋል። በአሁኑ ወቅት በባርሴሎና ውስጥ የምትገኝ ቤተክርስቲያንንና ማህበረሰብን እያገለገሉ የሚገኙት በሀገሪቷ ውስጥ በሚገኝ አንድ የካቶሊክ ትምህርት ቤት ውስጥ መምህር በመሆን እንደሆነ የገለጹት እህጣኔ በዚህ ትምህርት ቤት ውስጥ ሕፃናትንና ወጣቶችን ለማስተማር ለመደገፍ ራሳቸውን ሰጥተው እያገለገሉ እንደሚገኝ ተናግረዋል። ከዚህም በተጨማሪ በቁምስናቸው ውስጥ በሐዋርያዊ ሥራዎች እያገለገሉ እንደሚገኝ የጠቆሙት እህጣኔ እንደ ሙያዊ ተልእኳቸው መምህር ሆኖ በአካባቢው ያሉ ወጣቶችን በማስተማር በመርዳት እንዲሁም ጌታችን ኢየሱስ ክርስቶስ ባሳየን ፍቅር መሠረት በማኅበረሰቡ ውስጥ የሚገኙ ወጣቶችን በፍቅር በመምራት ላይ እንደሚገኙ አክለው ገልጸዋል። እንደ አውሮፓውያን አቆጣጠር በ1891 ዓመተ ምህረት በባርሴሎና ከተማ በስፔናዊው ካህን አባ ሁዋን ኮሌል የተመሰረተው የቅዱስ ልብ ኢየሱስ አገልጋዮች ማህበር በትምህርት በወጣቶች እድገትና በማህበራዊ ደህንነት ላይ በርካታ ስራዎችን እየሰራ እንደሚገኝ የገለጹት እህታኔ እኛ የቅዱስ ልብ ኢየሱስ አገልጋዮች የክርስቶስን የፍቅርና የርኅራኄ መንገድ በመከተል የተቸገሩትን ለማገልገል ቁርጠኞች ነን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በባርሴሎና ያደረጉትን ሐዋርያዊ ጉብኝት አስመልክቶ ያላቸውን ሐሳብ የተጠየቁት እህታኔ የቅዱስ አባታችን ጉብኝት የሁሉንም ሰው እምነት እንደሚነካና እንደሚዳስስ ያላቸውን ተስፋ ገልጸው የርዕሰ ሊቃነ ጳጳሳቱ በከተማዋ መገኘት ከዚህ በተሻለ ተስፋና ድፍረት እንዲሞላቸው እንዲሁም ጌታችን ኢየሱስ ክርስቶስ በሕይወታቸው የበለጠ እንዲገኝ ማድረግ እንደሚችል ያላቸውን ምኞት ገልጸዋል። እህጣኔ አክለውም ርዕሰ ሊቃነ ጳጳሳት ሊዮ ባርሴሎናን በሚጎበኙበት ወቅት ቤተ ክርስቲያን ጥልቅ የሆነ የልብ መታደስና የእምነት መጠናከር እንደምታገኝ ያላቸውን ተስፋ ገልጸው ከቤተ ክርስቲያኑ የራቁ ወይም ግዴለሽ የሆኑ ሰዎች የባለቤትነት ስሜትና ደስታን ዳግመኛ እንዲያገኙ ብሎም አዲስ ሕይወትና ቅድመ ሁኔታ የሌለው የክርስቶስን ፍቅር እንዲለማመዱ ጥልቅ የሆነ የለውጥ ጎዳናን እንደሚያስገኝላቸው ያላቸውን እምነት ገልጸዋል። ከዚህም ባሻገር ይህ ወቅት ወጣቶች ለጋብቻ ሕይወት፣ ለተቀደሰ ሕይወት ወይም በዓለም ውስጥ ላላቸው አገልግሎትም ይሁን በሌላ ለሚደረግላቸው የእግዚአብሔር ጥሪ በድፍረትና በጨዋነት ምላሽ እንዲሰጡ ያነሳሳቸዋል ብለው ተስፋ እንደሚያደርጉ ገልጸው የርዕሰ ሊቃነ ጳጳሳቱ ቃልና መገኘት ብቻችንን እንዳልሆንን መላውን ቤተ ክርስቲያን ሊያስታውስ እንደሚችል አምናለሁ ብለዋል። እኛ በጸሎት በተልእኮና በክርስቶስ ፍቅር አንድ በሆን የአንድ ሁለንተናዊ ቤተሰብ አካል ነን ያሉት እህጣኔ የርዕሰ ሊቃነ ጳጳሳቱ ሐዋርያዊ ጉብኝት በአጥቢያ አብያተ ክርስቲያናት፣ በገዳማውያን ማኅበረሰቦች፣ በምእመናንና በፖለቲካ ፓርቲዎች መካከል ያለውን መንፈሳዊ ቁርኝት እንደሚያድስ ያላቸውን እምነት ገልጸዋል። እህጣኔ በመጨረሻም ሐዋርያዊ ጉብኝቱ ሁላችንም በየዕለቱ ከእኛ ጋር ወደሚጓዘው ወደ ጌታችን ኢየሱስ ክርስቶስ እንድንመለከት ይረዳናል ካሉ በኋላም የብፁዕነታቸው ድምፅ በእኛ ዘመን የፍትህና የሰላም ጥሪ እንዲሆን እጸልያለሁ በማለት አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

0: ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ
2: ክብራንና ክብራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ዝግጅታችን ወደናንተ አድማጮቻችን የምናደርሰው ዝግጅት የሚሆነው ባለፈው ሳምንት የፖለቲካ ማህበረሰብ መሰረትና አላማ በሚል አርዕስት ካቀረብነው ዝግጅት ቀጣይ ክፍልና ሰባዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምሮ ወደ እናንተ አድማጮቻችን እንደሚከተለው እናቀርባለን። የዚህ ዝግጅት አቅራቢና አዘጋጅ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰባዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማኅበረሰብ መሠረትና ዓላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰባዊ መብቶችን በማስከበርና በማስፋፋት ሰባዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረገባዊና ህጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ህግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ ያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አኳያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ህግም ቢሆን መሰረታዊ ሰባዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰባዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰባዊ አካባቢ ሲፈጥር ነው። ከተመክሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰባዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰባዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶች ለማስጠበቅ ሲሉ የሰባዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት። የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዎች ሪዮት ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሰረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሰረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትህ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማህበራዊ ህይወት ይበልጥ ሰባዊ የሚሆነው ወደ እውነተኛ ዓላማው ይሄውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰባዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ እውነታ ነው። በመሰረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ህብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪው ጋር ወደ ሚስማማውና ማህበራዊ ጥሪው ወደ ሆነ ወደ ፍቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም። ስለ ፍቅር የተሰጠው የወንጌል ትእዛዝ ክርስቲያኖች ስለ ፖለቲካ ህይወት ጥልቅ ትርጉም እንዲያውቁ ያደርጋቸዋል። የፖለቲካ ህይወትን ሰባዊ ገጽታ ለማላበስ ውስጣዊ የፍትህ ስሜትን፣ ቅንነትና የጋራ ጥቅምን ከማዳበር እንዲሁም ስለ ፖለቲካ ማህበረሰብ እውነተኛ ባህሪያትንና የመንግስት ስልጣንን በአግባቡ ስለመጠበቅ ያሉ መሰረታዊ እውነቶችን ከማጠናከር በቀር ሌላ የተሻለ መንገድ የለም። አማንያን ከራሳቸው ጥቅም ይልቅ በሰዎች መካከል ማህበረሰባዊ ግንኙነቶችን ለመመስረት ቅድሚያ መስጠት ይኖርባቸዋል። ስለ ፖለቲካ ህብረተሰብ ያለው ክርስቲያናዊ ራዕይ በህብረተሰብ ውስጥ የተደራጀ ህይወትና የዕለታዊ ኑሮ ዘይቤ ለሆነው ማህበረሰብ እሴት ትልቅ ዋጋ ይሰጣል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በሚል አርዕስት ይፋ ከሆነው መጽሐፍ ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት ስር የቀረበውን ከአንቀጽ 388 እስከ አንቀጽ 392 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። ግናለን
0: ክቡራትና ክቡራን አድማጮቻችን፣ ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ሰኔ 9 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሲሮ ማላንካራ ምእመናን በአውሮፓ የተስፋ መልእክተኞች እንዲሆኑ ማበረታታቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም የድሆች ቀን መልእክት እግዚአብሔር የድሆች መጠጊያ ነው ሲሉ ማስገንዘባቸውን በሁለተኛው ዜናችን እናቀርብላችኋለን። በባርሴሎና የሚኖሩ አንድ ኬንያዊት እህት ርዕሰ ሊቃነ ጳጳሳቱ በሀገሪቱ ያደረጉት ጉዞ ተሐድሶን እንደሚያመጣ ጸሎት እንደሚያደርጉ መገለጹን የተመለከተ ዘገባ በሦስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሲሮ ማለንካራ ምእመናን በአውሮፓ የተስፋ መልእክተኞች እንዲሆኑ አበረታቱ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ የሚኖሩ የሲሮ ማለንካራ ካቶሊካዊ ምእመናን የቤተ ክርስቲያናቸውን ቅርስ መሠረት በማድረግ ቤተ ክርስቲያናቸው መቶኛ ዓመት መታሰቢያን ለማክበር በምትዘጋጅበት ወቅት የተስፋ መልእክተኞች እንዲሆኑ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ሰኔ 9/2018 ዓመተ ምህረት በአውሮፓ የሚኖሩ የህንድ ሲሮ ማለንካራ ካቶሊካዊት ቤተ ክርስቲያን ቤተ ክህነትንና ምእመናንን በቫቲካን ተቀብለዋል። ቅዱስነታቸው ለእንግዶቹ ባደረጉት ንግግር የሲሮ ማለንካራ ካቶሊካዊት ቤተ ክርስቲያን መቶኛ ዓመቷን ለማክበር ረጅም መጓዟን አስታውሰው ይህም እድገትን በማሳየት ዛሬ ወደ ሙሉ አንድነት የደረሰችበት ጊዜ እንደሆነ አስታውሰዋል። የቀድሞው ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ እንደ ጎርጎሮሳውያኑ በ1932 ዓመተ ምህረት ክርስቶስ የእረኞች አለቃ በሚል ርዕስ ያወጁትን ሐዋርያዊ ደንብ በማስታወስ ቤተ ክህነቱና ምእመናን ከቅዱስ ጴጥሮስ ተተኪ ጋር እንዲተባበሩ ያደረጉትን የእግዚአብሔር አገልጋዮች ማሪቫኒዮስንና ማርቴዎፍሎስን ለምስክርነታቸው አመስግነዋል። ማሪቫኒዮስን በኢየሱስ ልብ የተመካ እውነተኛ እረኛ ሲሉ የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአንድነትና የኅብረት ምልክት በዓለም ላይ የእርቅ ምንጭ ሆና በምታገለግል ቤተ ክርስቲያን ውስጥ የመኖር ፍላጎት እንዳለው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማሪቫኒዮስ ወጣት ካህን በነበረበት ጊዜም ከራሱ ማኅበረሰብ አልፎ በህንድ ውስጥ ለመጀመሪያ ጊዜ በሐዋርያው ቅዱስ ቶማስ የተጀመረውን የሚስዮናዊነት ተግባር ማደስ እንደሚያስፈልግ መገንዘቡን ገልጸው የሚስዮናዊነት ሥራ በቃላት ብቻ ሳይሆን በመልካም አኗኗርና በእውነተኛ በጎነት መከናወን እንዳለበት መገንዘቡንም አስታውሰዋል። ቅዱስነታቸው ቀጥለውም በዚህም የሲሮ ማለንካራ ቤተ ክርስቲያን ትምህርትን፣ ማኅበራዊ ፍትሕንና በኅብረተሰቡ ውስጥ ለተሸገሩት ሁለገብ እድገት ለማምጣት የምትጥር የወንጌል ኃይልና የሐዋርያዊ በጎነት ምልክት መሆኗን ተናግረዋል። የቀድሞውን ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛን በመጥቀስ ኢየሱስ ክርስቶስ ሁሉንም በፍቅር ኃይል ወደ ራሱ እንደሚጠራና ከሁሉም በላይ ወንጌል ሰዎችን በመማረክ የሚሰራጭ መሆኑን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከህንድ ውጭ እያደገ የመጣውን የህንድ ካቶሊካዊ ምእመናንን በማስታወስ የምስራቅ ካቶሊክ አብያተ ክርስቲያናት መንፈሳዊና የአምልኮ ቅርስ በዳያስፖራው ማኅበረሰቦች መካከል መጠበቅ እንደሚገባ አጽንኦት ሰጥተዋል። የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በዩናይትድ ስቴትስ የሚገኙ የሲሮ ማለንካራ ካቶሊካዊ ምእመናንን የሚያገለግል ሐዋርያዊ ሚስዮን መመስረታቸውንና በኋላም ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሚስዮኑን ሐዋርያዊ እንክብካቤ ወሰን እስከ ካናዳ ማስፋፋታቸውን አስታውሰዋል። በውጭ አገራት በርካታ የሲሮ ማለንካራ ካቶሊካዊ ምእመናን መኖራቸውን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ ለሚገኙት የሲሮ ማለንካራ ካቶሊካዊ ምእመናን ማር ኦስታቲዮስን የመጀመሪያው የሙሉ ጊዜ ሐዋርያዊ ጎብኚ አድርገው መሾማቸውን አስታውሰዋል። የጳጳሱ ተልእኮ የሐዋርያዊ አገልግሎት ሁኔታን በመገምገም ጠንካራና ዘላቂ የሆነ መሠረትን ለመትከል እንደሆነ አብራርተው ይህም የወደፊት ትውልዶች ከጌታችን ኢየሱስ ክርስቶስ ጋር ያላቸውን ወዳጅነት ከልዩ የአምልኮ ሥርዓቶቻቸው ጋር እንዲያጠናክሩ ለማስቻል እንደሆነ አስረድተዋል። ቅዱስነታቸው በተጨማሪም በቅድስት መንበር ስር የሚገኘው የምስራቅ አብያተ ክርስቲያናት ጳጳሳዊ ጽሕፈት ቤት የምስራቅ ካቶሊካዊ ምእመናን ወጎቻቸውን እየጠበቁ የሚኖሩባቸውን አካባቢ ቤተ ክርስቲያን ለማሳደግ የሚችሉበትን ድጋፍ ከላቲን ጳጳሳት እንዲጠይቅ ማሳሰባቸውን ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ምእመናኑ የሲሮ ማለንካራ ቤተ ክርስቲያን ውድ ማንነት የበለጠ እንዲያውቁና በቤተ ክርስቲያኗ ሕይወት ውስጥ በንቃት እንዲሳተፉ አበረታተዋል። እንግዶቹ በሙሉ ከሊቀ ጳጳሳቸውና ከብፁዓን ጳጳሳት ሲኖዶስ ጋር አንድ እንዲሆኑ ከአባቶቻቸው የተቀበሏቸውን ቅርሶች እንዲያከብሯቸውና እንዲንከባከቧቸው አሳስበው በመጨረሻም የሐዋርያው ቅዱስ ቶማስ ስም በመጥቀስ በክርስቲያን ማኅበረሰቦች በቤታቸውና በልባቸው ውስጥ በተለይም በወጣቶች መካከል ጠንካራ እምነት እንዲኖር ጸሎታቸውን አቅርበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም የድሆች ቀን መልእክት እግዚአብሔር የድሆች መጠጊያ ነው ሲሉ አስገነዘቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለ10ኛው ዓለም አቀፍ የድሆች ቀን ባስተላለፉት መልእክት እግዚአብሔር የድሆች መጠጊያ መሆኑን በመናገር ክርስቲያኖች የድሆችን ማዕከላዊነት በሚገባ በማወቅ ለፍትሕ፣ ለአብሮነትና ለሰው ልጅ ክብር ያላቸውን ቁርጠኝነት እንዲፈትሹ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጪው ዓመት ህዳር 6/2019 ዓ ም ለሚከበረው 10ኛው የዓለም የድሆች ቀን መልእክት አስተላልፈዋል። በመዝሙረ ዳዊት ምዕራፍ 14 ቁጥር 6 ላይ የምስኪኖችን እቅድ ታዛባላችሁ እግዚአብሔር ግን መጠጊያቸው ነው በሚለው ላይ በማሰላሰል በኢየሩሳሌም የሚገኘው ቤተ መቅደስ በወደመበት አስጨናቂ ወቅት ህዝቡ የእግዚአብሔርን መኖር እንዳያውቅ ተነፍጎ ታይቶ የማይታወቅ ቁሳዊና ስነ ምግባራዊ ችግር ባጋጠመው ጊዜ የተጻፈ መሆኑ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የድሆች ቀን መልእክት ይፋ የሆነው የፓዱባው ቅዱስ አንጦኒዮስ ዓመታዊ ክብረ በዓል በተከበረበት በሰኔ 6 2018 ዓ.ም መልእክት ሲሆን የመጽሐፍ ቅዱስ ጥቅሱ ለትውልድ ሁሉ መናገር መቀጠሉን አስረድተዋል። የመክፈቻ ጥቅሶቹ በጥበብ በሚኖሩና ከኛ የሚበልጥ የለም ብለው በሚያስቡ ሰዎች መካከል ያለውን ልዩነት እንደሚያመላክቱ ተናግረው ዛሬም ቢሆን በትምክህተኝነትና ከሙስና የሚመነጩ ኢፍትሃዊ የሆኑ ማህበራዊ ድርጊቶች ሲፈጸሙና ይህም አድሏዊ የመሆኑን ያህል አሳዛኝ ነው ሲሉ ጽፈዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም መዘዙ ብዙውን ጊዜ በድሆች ላይ እንደሚወጥቅ ገልጸው ቁጥራቸውም በብዙ ማህበረሰቦች ዘንድ እያደገ መሆኑን ተናግረዋል። የእግዚአብሔር አለመኖር ሰዎች እርስ በርስ ተከባብረው አንድ ላይ እንዳይኖሩ ያደርጋቸዋል፣ አንዱን ከሌላው በማበላለጥ ጭቆና እንዲበረታ ያደርጋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የድሆች ጩኸት ብዙውን ጊዜ እጅግ እየጨመረ በሚሄድ ስውር ዘዴ እንደሚደፈንና የዲጂታሉ ዓለምም ጭፍን ጥላቻን በማባባስ ግዴለሽነትን ሊያጠናክር እንደሚችል አስጠንቅቀዋል። ድሆች ወደ እግዚአብሔር ዘንድ ከመጮህ ሌላ ምንም አማራጭ የላቸውም ብለው ራሳቸውን ለእርሱ እንዲያቀርቡ እግዚአብሔር ታማኝና በምሕረቱ ባለጠጋ በመሆኑ እንደሚሰማቸው እርግጠኛ ይሁኑ ሲሉ ጽፈዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ከሌሎች ይልቅ ድሆች የሚያስፈልጋቸውን ነገር የመለየት ችሎታ እንዳላቸውና በአስፈላጊ ነገር ላይ ብቻ እንደሚያተኩሩ አስረድተዋል። በዚህ ምክንያት በተለይም እግዚአብሔር መጠጊያቸው መሆኑን በመገንዘብ በፍትህ ላይ ተስፋ ማድረግ እንደሚችሉ ተናግረዋል። በዚህ ወቅት በሚታይ ድህነት ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዘመናችን ያሉ ድሆች የተረሱና የተገለሉ ዳቦን ብቻ ሳይሆን ድምፅንና ፊትን የተዘረፉ ናቸው ብለዋል። ይህን በማሰብ በተለይም በክርስቲያኖችና በቤተ ክርስቲያን በኩል ክርስቶስን እንዲያገኙ ጸሎታቸውን አቅርበው የዕለት እንጀራንና ወዳጅነትን የሚያቀርብ ብርሃንን የሚያመጣ የተስፋ አድማስን የሚከፍት እያንዳንዱን ሰው በስም ጠርቶ ለሁሉም ክብርን የሚሰጥ ኢየሱስ ክርስቶስ ነው ብለዋል። በመቀጠልም ክርስቲያኖች የተጠሩት በእግዚአብሔር ዘንድ መሸሸጊያን ለማግኘት ብቻ ሳይሆን የድሆች መሸሸጊያ እንዲሆኑ ጭምር መሆኑን አስገንዝበዋል። ክርስቲያኖች ዛሬ በራቸው ላይ የሚቆሙትንና ራሳቸውን ዘግተው ለሚቆዩት የማይታዩ በርካታ ሰዎችን ችላ ማለት አይችሉም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ ስለ ሀብታሙና ስለ ድሃው አልዓዛር ምሳሌ የሰጠውን አስተያየት በማስታወስ ምእመናን የራሳቸውን ሕይወትና ቅድሚያ የሚሰጥባቸውን ነገሮች እንዲመረምሩ ጋብዘዋል። ወድጄሃለሁ የሚለውን ሐዋርያዊ ምክራቸውን ያስታውሱት ቅዱስነታቸው እግዚአብሔር ድሆችን እንደሚወድ ሁሉ ቤተ ክርስቲያንም ለተናቁት ቦታን የምትሰጥና ከድሆች ጋር የምትጓዝ የብፁዓን ቤተ ክርስቲያን መሆን አለባት ብለዋል። በመልእክታቸው ማጠቃለያ ራሳችንን በድሆች ጫማ ውስጥ በማስገባትና ስለ እነርሱ ከመናገር ይልቅ በማዳመጥ ተመሳሳይ ደስታ ማግኘት የሚቻል መሆኑን ዛሬም ቢሆን መመስከር እንወዳለን ሲሉ ጽፈዋል። በመጨረሻም 10ኛው የዓለም የድሆች ቀን ክርስቲያኖች በእግዚአብሔር ዘንድ መሸሸጊያን የሚሹትንና በማኅበረሰባችን ውስጥ እንደ ቤተኛ ለመኖር የሚናፍቁ የበርካታ ወንድሞችና እህቶች ፊት እንደገና ለማግኘት እንደሚረዳቸው ያላቸውን ተስፋ ገልጸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በባርሴሎና የሚኖሩ አንድ ኬንያዊት እህት ርዕሰ ሊቃነ ጳጳሳቱ በሀገሪቱ ያደረጉት ጉዞ ተሐድሶን እንደሚያመጣ ጸሎት እንደሚያደርጉ ገለጹ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በባርሴሎና እየኖሩና እየሰሩ የሚገኙት የቅዱስ ልበ ኢየሱስ አገልጋዮች ጉባኤ አባል የሆኑት ኬንያዊት እህት አኔ ርዕሰ ሊቃነ ጳጳሳት ሊዮ በባርሴሎናና በስፔን ያደረጉት ጉብኝት ለሁሉም ሰው የመታደስ ጊዜ እንዲሆን ጸሎት እንደሚያደርጉ ገልጸው ስፔን በታሪክ በዓለም ዙሪያ በርካታ ሚስዮናውያንን የላከችበትን መንገድ አስመልክተው እንዲሁም በከተማዋ ውስጥ ሕይወታቸውና አገልግሎታቸው የተመሰረተው በዚሁ የእምነት ስጦታ መሆኑን አስመልክተው ከቫቲካን ዜና አገልግሎት ጋር ቆይታ አድርገዋል። በባርሴሎና ውስጥ ያላቸው ተልእኮ የሰጣቸውን ደስታ የገለጹት እህት አኔ ለመጀመሪያ ጊዜ እምነትን ከሰጠቻቸው ቤተ ክርስቲያን ጋር በመስራታቸውና በመተባበሪያቸው ስላገኙት ሙላአት የገለጹ ሲሆን ስፔን የክርስቶስን ወንጌል እንዲሰብኩ ሚስዮናውያንን በዓለም ዙሪያ ከላኩ የመጀመሪያዎቹ ሀገራት መካከል አንዷ እንደነበረች አስታውሰዋል። ሳቾን ጨምሮ በርካታ ሰዎች እግዚአብሔርን ለመጀመሪያ ጊዜ ያወቁት በእነዚህ ሚስዮናውያን ምስክርነት እንደሆነ የጠቆሙት እህታኔ በአሁኑ ወቅት በሚያስገርም የእምነት ሽግግር በአንድ ወቅት እርሳቸውን ጨምሮ በእነዛ ሚስዮናውያን ወንጌል የተሰበኩ ሰዎች አሁን ላይ እዚህ ተመሳሳይ ወንጌል ተልእኮን ለመደገፍ እና ለመተባበር ወደ አውሮፓ መምጣታቸውን ገልጸዋል። በአሁኑ ወቅት በባርሴሎና ውስጥ የምትገኝ ቤተ ክርስቲያንንና ማህበረሰብን እያገለገሉ የሚገኙት በሀገሪቷ ውስጥ በሚገኝ አንድ የካቶሊክ ትምህርት ቤት ውስጥ መምህር በመሆን እንደሆነ የገለጹት እህታኔ በዚህ ትምህርት ቤት ውስጥ ሕፃናትንና ወጣቶችን ለማስተማር፣ ለመደገፍ ራሳቸውን ሰጥተው እያገለገሉ እንደሚገኝ ተናግረዋል። ከዚህም በተጨማሪ በቁምስናቸው ውስጥ በሐዋርያዊ ሥራዎች እያገለገሉ እንደሚገኝ የጠቆሙት እህታኔ እንደ ሙያዊ ተልእኳቸው መምህር ሆኖ በአካባቢው ያሉ ወጣቶችን በማስተማር በመርዳት እንዲሁም ጌታችን ኢየሱስ ክርስቶስ ባሳየን ፍቅር መሰረት በማህበረሰቡ ውስጥ የሚገኙ ወጣቶችን በፍቅር በመምራት ላይ እንደሚገኙ አክለው ገልጸዋል። እንደ አውሮፓውያን አቆጣጠር በ1891 ዓመተ ምህረት በባርሴሎና ከተማ በስፔናዊው ካህን አባ ሁዋን ኮሌል የተመሰረተው የቅዱስ ልብ ኢየሱስ አገልጋዮች ማህበር በትምህርት በወጣቶች እድገትና በማህበራዊ ደህንነት ላይ በርካታ ስራዎችን እየሰራ እንደሚገኝ የገለጹት እህታኔ እኛ የቅዱስ ልብ ኢየሱስ አገልጋዮች የክርስቶስን የፍቅርና የርኅራኄ መንገድ በመከተል የተቸገሩትን ለማገልገል ቁርጠኞች ነን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በባርሴሎና ያደረጉትን ሐዋርያዊ ጉብኝት አስመልክቶ ያላቸውን ሐሳብ የተጠየቁት እህታኔ የቅዱስ አባታችን ጉብኝት የሁሉንም ሰው እምነት እንደሚነካና እንደሚዳስስ ያላቸውን ተስፋ ገልጸው የርዕሰ ሊቃነ ጳጳሳቱ በከተማዋ መገኘት ከዚህ በተሻለ ተስፋና ድፍረት እንዲሞላቸው እንዲሁም ጌታችን ኢየሱስ ክርስቶስ በሕይወታቸው የበለጠ እንዲገኝ ማድረግ እንደሚችል ያላቸውን ምኞት ገልጸዋል። እህታኔ አክለውም ርዕሰ ሊቃነ ጳጳሳት ሊዮ ባርሴሎናን በሚጎበኙበት ወቅት ቤተ ክርስቲያን ጥልቅ የሆነ የልብ መታደስና የእምነት መጠናከር እንደምታገኝ ያላቸውን ተስፋ ገልጸው ከቤተ ክርስቲያኑ የራቁ ወይም ግዴለሽ የሆኑ ሰዎች የባለቤትነት ስሜትና ደስታን ዳግመኛ እንዲያገኙ ብሎም አዲስ ሕይወትና ቅድመ ሁኔታ የሌለው የክርስቶስን ፍቅር እንዲለማመዱ ጥልቅ የሆነ የለውጥ ጎዳናን እንደሚያስገኝላቸው ያላቸውን እምነት ገልጸዋል። ከዚህም ባሻገር ይህ ወቅት ወጣቶች ለጋብቻ ሕይወት፣ ለተቀደሰ ሕይወት ወይም በዓለም ውስጥ ላላቸው አገልግሎትም ይሁን በሌላ ለሚደረግላቸው የእግዚአብሔር ጥሪ በድፍረትና በጨዋነት ምላሽ እንዲሰጡ ያነሳሳቸዋል ብለው ተስፋ እንደሚያደርጉ ገልጸው የርዕሰ ሊቃነ ጳጳሳቱ ቃልና መገኘት ብቻችንን እንዳልሆንን መላውን ቤተ ክርስቲያን ሊያስታውስ እንደሚችል አምናለሁ ብለዋል። እኛ በጸሎት በተልእኮና በክርስቶስ ፍቅር አንድ በሆን የአንድ ሁለንተናዊ ቤተሰብ አካል ነን ያሉት እህታኔ የርዕሰ ሊቃነ ጳጳሳቱ ሐዋርያዊ ጉብኝት በአጥቢያ አብያተ ክርስቲያናት፣ በገዳማውያን ማኅበረሰቦች፣ በምዕመናንና በፖለቲካ ፓርቲዎች መካከል ያለውን መንፈሳዊ ቁርኝት እንደሚያድስ ያላቸውን እምነት ገልጸዋል። እህታኔ በመጨረሻም ሐዋርያዊ ጉብኝቱ ሁላችንም በየዕለቱ ከእኛ ጋር ወደሚጓዘው ወደ ጌታችን ኢየሱስ ክርስቶስ እንድንመለከት ይረዳናል ካሉ በኋላም የብፁዕነታቸው ድምፅ በእኛ ዘመን የፍትህና የሰላም ጥሪ እንዲሆን እጸልያለሁ በማለት አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

0: ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ
2: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው ዝግጅት የሚሆነው ባለፈው ሳምንት የፖለቲካ ማህበረሰብ መሰረትና አላማ በሚል አርዕስት ካቀረብነው ዝግጅት ቀጣይ ክፍልና ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምሮ ወደ እናንተ አድማጮቻችን እንደሚከተለው እናቀርባለን። የዚህ ዝግጅት አቅራቢና አዘጋጅ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰብአዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማኅበረሰብ መሠረትና ዓላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰብአዊ መብቶችን በማስከበርና በማስፋፋት ሰብአዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረገባዊና ሕጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ሕግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ ያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አኳያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ሕግም ቢሆን መሰረታዊ ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰብአዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰብአዊ አካባቢ ሲፈጥር ነው። ከተመክሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰብአዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰብአዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶች ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት። የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዮሽ ሪዮት ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሰረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሰረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትህ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማህበራዊ ህይወት ይበልጥ ሰባዊ የሚሆነው ወደ እውነተኛ ዓላማው ይሄውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰባዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ እውነታ ነው። በመሰረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ህብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪው ጋር ወደ ሚስማማውና ማህበራዊ ጥሪው ወደ ሆነ ወደ ፍቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም። ስለ ፍቅር የተሰጠው የወንጌል ትእዛዝ ክርስቲያኖች ስለ ፖለቲካ ህይወት ጥልቅ ትርጉም እንዲያውቁ ያደርጋቸዋል። የፖለቲካ ህይወትን ሰባዊ ገጽታ ለማላበስ ውስጣዊ የፍትህ ስሜትን፣ ቅንነትና የጋራ ጥቅምን ከማዳበር እንዲሁም ስለ ፖለቲካ ማህበረሰብ እውነተኛ ባህሪያትንና የመንግስት ስልጣንን በአግባቡ ስለመጠበቅ ያሉ መሰረታዊ እውነቶችን ከማጠናከር በቀር ሌላ የተሻለ መንገድ የለም። አማንያን ከራሳቸው ጥቅም ይልቅ በሰዎች መካከል ማህበረሰባዊ ግንኙነቶችን ለመመስረት ቅድሚያ መስጠት ይኖርባቸዋል። ስለ ፖለቲካ ህብረተሰብ ያለው ክርስቲያናዊ ራዕይ በህብረተሰብ ውስጥ የተደራጀ ህይወትና የዕለታዊ ኑሮ ዘይቤ ለሆነው ማህበረሰብ እሴት ትልቅ ዋጋ ይሰጣል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በሚል አርዕስት ይፋ ከሆነው መጽሐፍ ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት ስር የቀረበውን ከአንቀጽ 388 እስከ አንቀጽ 392 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። እንግናለን
0: ክቡራትና ክቡራን አድማጮቻችን፣ ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።